0: ነገሮች ሰውሮ ነገሩ ወንዝትና ሰውሮ ታክረንና ደጋናዝናካ ታውንጋ ወይ ኩያ ኡኝ ዩከናማ አውቅምቦሮ ዩኮና አውቁሩና ዩኮና ሮንጄ ፈለበረት ዩከና አውቆልፋው ሳላማቱ እሱ አውዱ ትልረላደቻ ዳይ አኩንናይሪ እንተራ ወልጅኖ ሶምዲክና ሪዋ ሰይዳንጃ ሰንደከና
1: እንግላ
0: ናታሮ ኬረም ወንዝና ዜሮ አስከኛና እንግላላ ክሮ
1: እንግላ ዞሮ እንግላ ኡመር ሀቢብ ኔሮ ከሰድሞ አስክርኝና እንግላ ዞሮ ዳይ ክርንቱሶ ዳይ ነንዲሮ ፍለይ ኬን ወልቴያ ዳጂ ንድብክየ ኮኝን